ለውሪ ሀላ ሀራዩ አሚር ማይቲ ዛናት ከስቴክነነ ለውሪ ሀራይ ባነን እንደና አስቴነን ተለውሪ ተገረ ቲገት አያስቴ አይን ሀራውኑ ባይነ ጋር ፖርና ሰክሰፕን መነሳይ ካሪክለም ያስተማያስ ቢሆሪያን ያር በራኪ ኮሳራዝ መመስሪራዝ ማህሰ ባርከረስቲን በፈስፈት ሰርመራዝ ደካል ደቢጋርቲስስ እንደጋርቲክስ መንዶር አባዝ ማይጂት አሚስቴስ ተራማይላ ቲካ ባካሪ ተፋይክ ማዝ መራክቴ ራክቲያ ጋሪ በሊ ደይካ ሰመ ተፋይል ፓታን ባካናሰ